ትወጅኝ እንደው አሁን ንገሪ በጥርስ የሳክስ አታመላልሽኝ ትዝታ ስክፉን ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጅኝ እንደው አሁን ንገሪ በጥርስ የሳክሽ አታመላልሽኝ